ለቁልቢ ገብሬ አትሳልም ወይ መርካቶ ራግዌ ገድለኛው ታቦት አትሳልም ወይ ለቢያስታው ጊዮርጊስ አትሳልም ወይ ለተክለ ሃይማኖት

ገባች አሉኝ ሸዋ ብታንከራትተኝ አሸዋ ላሸዋ ቆት ላይ ባስጠይቅ ገባች አሉኝ መንዝ ከነዛ ጠንቀኞች ጦር ልታመዝ ወልዲያ ባስጠይቅ ገባች አሉኝ እጁ ገበሬ ወሰዳ በሀብታም እጁ ወልዲያ ባስጠይቅ ገባች አሉኝ አስር ገባች አሉኝ እጁ ገበሬ ወሰዳ በሀብታም እጁ ቆቦ ላይ ባስጠይቅ ገባች አሉኝ አስር ቆንጆ ሊተገኝች ጓረቤት ተሰብስብ ተማውጣት ተማውረድ በጣሙን ተማሰብ አጽፌ ሊያዝሽ እንደ ልሳነስ እኔ አደርግልሻል የፍቅር አደራ አንቺ አገርሻል እኔ አዲስ አበባ ከሱ ተተለየ ይሄ ነው ስራዬ እንደ ገደል ውሃ ሳልን ባየውረት ባየውረት ደረቴን ግመት ውረቱ አንተ ልጅ እኔ አንተም ብዬ ጠልቼ ሁሉ